ብቻዊ አስተምህሮ ትምህርተ ክርስቶስ ዘካፈሉ አስተምህሮን ርእሰ ሊቃነ ጳጳሳት ሊዮን ናብ ዓለም ለኻዊ ዋዕላ ኦስትሪያ ዘመሓላለፍዎ ናይ ቪድዮ መልእኽቲ ጋዜጣዊ መግለፂ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ካስትል ጎንዶልፎ ርእሰ ሊቃነ ጳጳሳት ብምኽንያት መዓልቲ ህይወት ናብ ጉባኤ ካቶሊካውያን ጳጳሳት ዓዲ እንግሊዝን ዌልስን ኣየርላንድን ዘመሓላለፍዎ መልእኽቲ ሓደጋታት ኣከባብያዊ ኩነታት ኣየር ኣብ ልዕሊ ህፃናት ዘውርዶ ዘሎ ሓደጋ ዘማእከለ ትካል ሓልዮ ህፃናት ውድብ ሕቡራት ሃገራት ዘቕረቦ ፀብጻብ ኣብ ዝምልከቱ ቀንዲ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንዕብር። ናይ ሎሚ መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳእቲ መደብ ቋንቋ ትግርኛ ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታ ናይ ብፃሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግርኛ እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘካፈልዎ ሓሳባት ብዛዕባ እቲ ናብ ሃገረ እስፓኛ ዝገበርዎ ሃዋርያዊ ዑደት ኣስተንቲኖም ኣባኡ ድማ ናብ ማድሪድን ባርሴሎናን ከምኡውን ደሴታት ካናሪ ከም ዝበፅሑ ኣመልኪቶም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዘካየድዎ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ እቲ ኣብ ዝሓለፈ ሰሙን ናብ ሃገረ እስጳኛ ዝገበርዎ ሃዋርያዊ ዑደት ብምስትንታን ኣብ ከተማታት ማድሪድ፣ ባርሴሎና፣ ገዳም ሞንቴሴራትን ከምኡውን ደሴታት ካናሪ ኣብ ዝበፅሕሉ እዋን ህዝቢ ኣምላኽ እምነቶምን ፍቕሮምን ሓጎሶምን ብምግላጽ ዓብዪ ምጽንናዕ ሂቦምኒ ክብሉ መስኪሮም። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስነቶም ዘካፈልዎ ሓሳባት ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን ብሩኽ መዓልቲ። ሎሚ ብዛዕባ እቲ ኣብ ዝሓለፈ ሰሙን ናብ ሃገረ እስጳኛ ዝገበርክዎ ሃዋርያዊ ዑደት ገላ ሓሳባት ከካፍለኩም እደሊ። ኣብ ከተማታት ማድሪድ፣ ባርሴሎና፣ ገዳም ሞንቴሴራት ከምኡውን ደሴታት ካናሪ ምብጻሕ ኣካይደ። ኣብ ኣርባዕተ ሃገራት ኣፍሪቃ ነዊሕ ጉዕዞ ድሕሪ ምክያደይ ኣብዚ ግዜ እዚ ኣብ ሓንቲ ጥንታዊት ኣዝዩ ሃብታም ካቶሊካዊ ትውፊት ዘለዋ ኤውሮጳዊት ሃገር እየ በጺሐ። ሎሚ እውን ኣብቲ ዓብዪ ማሕበራውን ባህላውን ለውጥታት ዝካየደላ ዘሎ እስጳኛ ርእሰ ሊቃነ ጳጳሳት ኣብ ኩሉ ቦታታት ብውዕውዕ ስምዒትን ንምስማዕ ብዘለዎም ድልውነትን ከም ዝተቐበልዎም ብንጹር ተገሊጹ እዩ። በዚ ምኽንያት እዚ ንኣምላኽን ንመላእ ህዝቢ እስጳኛን ንንጉሶምን ንስቪላውያን ሰበስልጣንን ጳጳሳትን ንማሕበረሰብ ቤተ ክርስቲያንን ምስጋና ይገልጸሎም። ህዝቢ ኣምላኽ እምነቶምን ፍቕሮምን ሓጎሶምን ብምግላጽ ዓብዪ ምጽንናዕ ሂቦምን እዮም። ብወገነይነቶም ምእመናን ዘሎን ንቅርበት ኣረጋጊጸሎም እየ። ከም ናይ ሮማ ጳጳስ መጠን ኩሉ ሳዕ ሕብረትን ዘተን ሓድነትን በበይኑ ዝዓይነቱ ምትብባዕን ንዅሉ ዓይነት ምክፍፋልን ግጭትን ክሰግሩ ድማ ኣወፈኹሎም። እዚ ኣገልግሎት እዚ ተካይ ቅዱስ ጴጥሮስ ዝገብሮ ኣገልግሎት እዩ። እዚ ኣገልግሎት እዚ ኣብ ሃዋርያዊ ዑደታት ርእሰ ሊቃነ ጳጳሳት ፍሉይ መግለጺ ዝረክብ እውን እዩ። እዚ ኣገልግሎት እዚ ኣብ ነፍሲ ወከፍ ግዜ ምስ ቤተ ክርስቲያንን ማሕበራውን ኩነታት እተን ዝበጽሕወን ሃገራት ዝሰማማዕ እውን እዩ። ኣብ ሃገረ እስጳኛ ኣብ ኩሉ ክሊ ዕድመን ኩነታትን ዝርከቡ ሰባት ነቲ ርእሰ ሊቃነ ጳጳሳት ዝገበርዎ ምብጻሕ ክሳብ ክንደይ ብሃንቀውታ ከም ዝጽበይዎ ብሓጎስ ተዓዘብኩ። ኣብ ኩሉ ቦታታት ከዓ ብዓብይን ምዉቕን መንገዲ ዝተቐበሉኒ ብዙሓት ሰባት ረኸብኩ። እዚ ሓቂ እዚ ኣቕሊልካ ክርአ የብሉን ክሕሰበሉ ዝግባእ እውን እዩ። ከምዚ ዝኣመሰለ ተሳትፎ ብቐዳምነት ከምቲ ኣቐዲመ ዝገለጽክዎ እምነት ህዝቢ እስጳኛ ዝገልጽ ሓቂ እዩ። እዚ ከምዚ ኢሉ እንከሎ ኣብ ስነ ሓሳብ ወይ ኣብ ከፊላዊ ረብሓታት እተመስረተ ኣብ ሓቅን ዓሚቕ መሰረት ሓድነትን ምርኻብን ብሰፊሑ ኣድላይ ምዃኑ ዘርኢ ይመስለኒ። ኣብ መወዳእትኡ ክርስቶስ ጥራይ ከረጋግጾ ዝኽእልን ወንጌል ብኣገዳሲ ዝኾነ ባህሊ ኣቢሉ ኣብ ህይወት ህዝብታት ክመሓላለፈሉ ዝኽእል መሰረት እዩ። ከምኡ ክገብር ዝኽእል መልእኽቲ ድማ ንኽልቲኡ ድሌታት ማለት ንሓቂ ምድላይን ጽምእ ፍትሕን ምሉእ ብምሉእ ስለ ዘማልእ እዩ። ኣብ ከተማታት ማድሪድን ባርሴሎናን ኣብ ዓብዪ ካቴድራልን ኣብ ዘመናዊ ናይ ስፖርት ሜዳታትን ጉባኤ ኣካይድና ነበርና። ኣብ ገዳም ሞንቴሴራት ድማ ጸሎተ መቝጸርያ ኣብጺሕና። ኣብ ባዚሊካ ቅድስቲ ስድራ ንነፍሲ ወከፍ ሰብ ብዛዕባ ክርስትያናዊ ምስጢር ዝዛረብ ግርማ ዝመልኦ ምልክት ኣእማንን ብርሃንን ዝሓዘ ውህደት ዘለዎ ህንጻ ጸምቢልና። ምስዚ ጥንታውን ዘመናውን ትውፊት ካቶሊካውነትናን ዘመናዊ ባህልን ምርኻበይ ንባህሪ ኤውሮጳን ብዋ

0: ኦርጋናይዜሽን ሸን ሀብታሙ ርሻን ከም ህያው ኩንነት ደኣምበር ከም ናይ ዝሓለፈ ታሪክ ጥራይ ከይኮነ ንኽርዳኣኒ ሓጊዙኒ እዩ። እዚ ውርሻ እዚ ብጥንቃቐ ክዕቀብ ዘለዎ ውርሻ እዩ። ስለዚ ኣብዛ ሎሚ ዘላ ዓውለማዊት ዓለም ምስ ኣገደስቲ ብድሆታት ማለት ሰላም፣ ምሉእ ስነ ኣከባብያዊ ፍትሓውን ቀጻልን ምዕባለ ከምኡውን ሰብኣዊ ክብሪ ኣብ ምዕቃብ ክንሰርሕ ኣሎና። እዚ ብድሆታት እዚ እቲ ኣብ ካልኣይ ጉባኤ ቫቲካን ድሮ ብንጹር ኣፍልጦ ዝተዋህበሉን እቲ ስዒቡ ዝነበረ ስልጣነ ኣስተምህሮት ቤተ ክርስቲያን ናብኡ እተመልሰሉን ብድሆታት እዩ። ኣብዚ ግዜ እዚ እውን ኣብዚ ምዕብል ዘሎ ሰብ ዝሰርሖ ኣስተውዕሎት ንደቂ ሰባት ንምዕቃብ ዝዓለመ ዓዋዲት መልእኽቲ ግሩም ሰብኣውነት ብምጽሓፍ እንቃለሶ ዘለና እዩ። ኣብ ዝተፈላለዩ ኣኼባታት ከም ዝተዓዘብክዎ ብድምፂ ርእሰ ሊቃነ ጳጳሳት ኣቢለ ወንጌል ተስፋ ንደቂ ሰብ ብምስባኽ ንኣሉታዊ ሳዕቤናት ናይቲ መታለሊ ዝኾነ ሞዴል ምዕባለ ኣጸቢቕና ንምቅላሱ ንፍትን ኣለና። ክንሰምዕ ኣድላይ ምዃኑ ድማ ተረዲኡና ኣሎ። እዚ ድሌት እዚ ኣብቲ ክሰምዖ ዝኸኣልኩ ብዙሕ ምስክርነታት ሓደሓደ ግዜ ዝትንክፍ ሓደሓደ ግዜ ድማ ሃናፂ ምስክርነት ኣብ ገጽቶም ዝረኸብክዎም ንኣሽቱን ዓበይትን ሰባትን ድኻታትን መሳኪንን እውን ተዓዚበ ኣለኹ። እቲ ኣብ ሓደ ቁምስና ደብዳቤኡ ዘንበበለይ ህፃን ገለ ግዳያት ዓመፅ ክስምዑ ዝደልዩ እቶም ኣብ ቤት ማእሰርቲ ዝጽበዩን ዝነበሩ እሱራት ብጭንቀትን ድሌታትን ዝተመልኡ መንሰያት ኣብ ደሴታት ካናሪ ኣብ ዝርከብ ማእከል መቐበሊ ስደተኛታት ዝርከቡ ስደተኛታት በጺሐን ተዓዚበን ኣለኹ። ኣብተን ናይ መወዳእታ መደባት ዑደትና ዝነበራ ደሴታት ካናሪ ምሉእ ምስትውዓል ክህልወኒ ዝገበረ ኣባኡ እዩ ዝነበረ። በቲ ሓደ ሸነኽ ጂኦግራፋዊ ኣቀማምጣ እተን ደሴታት እዩ ዝነበረ። በቲ ኻልእ ሸነኽ ከዓ ብምኽንያት እቲ ብቐንዱ ካብ ኣፍሪቃ ዝመጹ ብዙሓት ግዳያት ስደተኛታት እትቕበል ናይቲ ኸባቢ ቤተ ክርስቲያን ክውንነት እዩ። እቲ ናይ ስደት ተርእዮ እተሓላለኸን ህያውን ነንሕድሕዱ እተተሓሓዘን መደባትን ስጉምትታትን ከም ዘድልዮን ንፈልጥ ኢና። እዚ ትርጉማት እዚ ግን ሓደ እተፈልየ ዝሰፍሐ ኣረኣያ ክህልወና ይኸፍት ኣሎ። እዚ ድማ ከመይ ጌርና ንወንጌል ከም ብሓድሽ ከነንብቦ ከም እተጸዋዕና ንኽርዳእ ዝኽእለናን ንውህበት ባህልና ንሓድሕድና ንምልውዋጥን ብፍላይ ከዓ ፍረ መልእኽቲ ክርስቶስ ኣባኡ ዘፍረዮ ውፅኢት ክንርዳእ የኽእለና ኣሎ። ሓደ ካብዚ ፍረታት እዚ ድማ ኣብ መንጎ ሰባትን ህዝብታትን ዝግበር ዘተዩ። እዚ ኸዓ ንስነ ምግባራዊ ስርዓታት ሓድሕድና ንኽንፈልጦን ከነማስወሉን ዘኽእለና ናይ ሕውነት መንፈስ ምርካብ እዩ። እዚ መንገዲ እዚ ቀሊል ኣይኮነን። ሰናይ ፍቓድን ሓገዝ ኣምላኽን ዝሓተት እኳ እንተኾነ ናብ ስልጣነይ ፍቕሪ ዝመርሕ መንገዲ እውን እዩ። ዝኸበርኩም ኣሕዋትን ሓትን ጭርሖ ናይ ዝሃዋርያው ጉዕዞና ዝነበረ ኣልእሉ ኣእይንቲክሙ ኣዒንትኹም ኣልዕሉ ዝብል እዩ ዝነበረ። እዘን ቃላት እዚኣተን ጐይታናን መድሓኒናን ኢየሱስ ክርስቶስ ነቶም ቀዳሞት ደቀ መዛሙርቲ ኣብ ሰባትን ኣብ መንጎ ህዝብን ባህጊ ህይወትን ሓቅን ምልኣትን ክርእዩ ክምህሮም እንከሎ ዝበለን ቃላት እየን። ጐይታ ፈለማነ እዘን ቃላት እዚኣተን ይደግመን ኣሎ። ኣነ እውን ኣብዚ ሃዋርያው ዑደት እዚ ብጸጋኡ ተሰኒየየ። ሎሚ ነዚ ጻውዒት እዚ ከካፍለኩም እደሊ። ኣዒንትና ነልዕል፣ ንብጻይና ንሰባት ንዓለም ብዓይኒ ኣምላኽ ማለት ብፍቕርን ብኣኽብሮትን ብርሕራሕን ክርእያ ካብ ኢየሱስ ንምሃር። ኣብ መወዳእታ ንዅሎም እቶም ነዚ ሃዋርያዊ ጉዕዞ ዕውት ክኸውን ዝጸሊኹም ብፍላይ ከዓ ነተን ኣብ እስጳኛ ኣዝዩ ዝምስገን ኣገልግሎት ዝፍጽማ ዘለዋ ብዙሓት ደናግል ከመስግነ ንደሊ። እቲ ዝዘራእክዎ ዘርኢ ብዙሕ ፍረ ምእንቲ ኽፈሪ ብኣማላድነት ቅድስቲ ድንግል ማርያም ንጸሊ። እግዚኣብሔር ይሃበለይ።
1: ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ኣብ መበል 10 ዓለም ለኻዊ ዋዕላ ኣውስትርያ ዘመሓላልፍዎ ናይ ቪድዮ መልእኽቲ እምነትን ተስፋን ፍቕርን ነቲ ካብ ኣከባብያዊ ግዳያት ሓሊፉ ማሕበራውን ስነ ምግባራውን ቁጠባውን ሳዕቤናት ዘለዎ ናይ ክሊማዊ ቅልውላው ንምምርማር ዝሕግዙ ዓምድታት ምዃኖም ኣጉሊሖም። ንክሊማዊ ቅልውላዊ ብቁዕ መልሲ ንምሃብ ነቶም ኣብ መሰረት ሕብረተሰብና ዘለዉ ማሕበራውን ስነ ምግባራውን ጉዳያት ከም ማዕረ ክብሪ ኩሎም ደቂ ሰባትን ክብሪ ሰብኣዊ መሰላትን ክንፈትሖም ይግባእ ክብሉ ርእሰ ሊቃነ ጳጳሳት ልዮን መበል 14 ሰሉስ ዕለት 16 ሰነ ኣብ ዝዘርግሕዎ መልእኽቲ ገሊጾም። ቅዱስነቶም ካብታ ግሩም ሰብኣውነት ዘርእስታ ብዛዕባ ድሕነት ደቂ ሰባት ኣብ እዋን ሰብ ሰርሖ ኣስተውዕሎ እትገልጽ ሓዋዲት መልእኽቶም ብምጥቃስ ቅልውላው አካባቢ ንበይኑ ዝተነጸለ ጉዳይ ዘይኮነስ የግዳስ ናይቲ ዘመናዊ ማሕበረ ቁጠባዊ ቅልውላው ናይ ስነ ኣከባብያዊ መልክዕ እዩ ኢሎም ርእሰ ሊቃነ ጳጳሳት ቀጺሎም እምነትን ተስፋን ፍቕርን ነቲ ንኣከባብያዊ ቅልውላው እንህቦ መልሲ ንምምራሕ ዝሕግዙ ሰለስተ ዓምድታት ምዃኖም ኣስሚሮምሉ እዚ ናይ ርእሰ ሊቃነ ጳጳሳት ናይ ቪድዮ መልእኽቲ ናብቲ ኣብ ቬና ዝካየድ ዘሎ መበል 10 ዓለምለኻዊ ዋዕላ ኣውስትርያ ዝቐረበ ኮይኑ ዕላማቲ ዓመታዊ ዋዕላ ድማ ንክሊማዊ ቅልውላው ንምምካት ዝሕግዙ ናይ መፍትሒታትን ሓሳባትን መድረኽ ንምፍጣር እዩ እዚ ዋዕላ እዚ ብዕለት 16 ሰነ ዝተኻየደ ኮይኑ ብተዋሳእን ኣመሓዳሪ ግዛኣት ካሊፎርንያን ዝነበረ ኣርኖልድ ሽዋነር ዝተመስረተ ብናይ ሽዋነር ክሊማዊ ተበግሶ ዝተወደበ እዩ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብታ ግሩም ሰብኣውነት ዘርእስተ ዓዋዲት መልእኽቶም ማዕረ ክብሪ ኩሎም ደቂ ሰባትን ክብሪ መሰረታዊ ሰብኣዊ መሰላትን ዘለዎ ኣገዳስነት ብኸመይ ከም ዝገለጹ ኣዘኻኺሮም እዚ ድማ ብግቡእ ትግባረ ናይቶም ንሓባራዊ ረብሓን ንዅሉ ዝባጻሕ ሃብትን ንኡስ ደገፍን ምትሕግጋዝን ማሕበራዊ ፍትሕን ዝምልከቱ መትከላት ክረጋገጽ ከም ዝኽእል ገሊጾም እዞም ኣገደስቲ ውልቃውን ማሕበራውን ጉዳያት ምስቲ ክሊማዊ ቅልውላው ጥቡቕ ምትእስሳር ኣለዎም እዚ ቅልውላው እዚ ከምቲ ዝበልክዎ ሓደ ካብ መግለጺታት እቲ ኣዝዩ ወሳኒ ድማ ናይቲ ዝሰፍሐ ማሕበረ ቁጠባዊ ቅልውላዊ ክብሉ ርእሰ ሊቃነ ጳጳሳት ገሊጾም ወሲኾም እውን ብሓቂ እዞም ጉዳያት እዚኦም እንተዘይተፈቲሖም ዝኾነ ይኹን ንኣከባቢ ንምክልኻል ዝቐርብ ቴክኒካዊ ፍታሕ ዝተደልየ ውፅኢት ናይ ምርካብ ዕድል ኣይህልዎን እዩ ኢሎም ብተወሳኺ መፍትሒታት ኣብ ዝንደፍሉን ኣብ ዝሕሰብሉን እዋን ነቶም ኣዝዮም ድኻታትን ብምኽንያት ኣከባብያዊ ብከላ ንጉድኣት ዝያዳ ተቀላዕቲ ዝኾኑ ሰባትን ፍሉይ ቈላሕታ ክወሃቦም ከም ዝግባእ ኣስሚሮምሉ ቅዱስነቶም እዞም ኣብ መንጎ ዝተፈላለዩ ሕብረተሰባት ዝጸልዉ ጉዳያት ዘሎም እትእስሳር ዝእመን ብዙሕ መዳያዊ ኣቀራርባ ኣብ ኣራእያ እምነት ዝመንጨወ ምዃኑ ኣመልኪቶም እቶም ዓለምና ብኣምላኽ ከም ዝተፈጥረትን በዕላ ብባህርያታ ጽብቕቲ ምዃናን ዝኣምኑ ሰባት ንፍጥረት ንምክንኻን ዝዓበየ ሓላፍነት ክስከሙ ይግደዱ እዮም እዚ ድማ ጠለብ ናይ እምነቶም ስለ ዝኾነ እዩ ክብሉ ገሊጾም ነታ ብ2015 ብርእሰ ሊቃነ ጳጳሳት ፍራንቸስኮ ዝተጻሕፈት ስቡህ ኣንተ ዘርእስተ ዓዋዲት መልእኽቲ ብምጥቃስ ድማ ነቲ ስራሕ ኣእዳዊ ኣምላኽ ዝኾነ ፍጥረት ናይ ምሕላው ጸዋዕታና ምንባር ንቅድስናዊ ህይወት መሰረታዊ እዩ ኢሎም ርእሰ ሊቃነ ጳጳሳት ሊዮን መበል 14 ብዙሓት ዝተፈላለየ ሃይማኖታት እውን ንፍጥረት ከም መለኮታዊ ውህበት ስለ ዝርድእዎ ሃይማኖታዊ እምነት ነቲ ህይወት ንምክልኻልን ተፈጥሮ ንምክንኻንን ዘሎ ሓባራዊ ድልየት የደልድሎ እዩ ክብሉ ሓሳቦም ዛዚሞም ብዛዕባ ተስፋ ብዝምልከት ርእሰ ሊቃነ ጳጳሳት ሊዮን መበል 14 ብሰንኪ እቲ ሎሚ ዓለምና ዘጋጥማ ዘሎ ብድሆታትን ወጥርታትን ንፍጥረት ብዘይምኽባርን ንተፈጥራዊ ሃብቲ ብምምዝማዝን ብሰንኪ ክሊማዊ ለውጥን ዝመጽእ ዘሎ ምንቁልቋል ኣብ ዓይነታዊ ናብራን ሰላም ኣብ ሓደጋ ይወድቕ ከም ዘሎ ዝሕብር ዓብዪ ንቅሓት ይፈጥር ኣሎ ኢሎም ኣብቲ ብዛዕባ ጉዳያት ክሊማ ዝግበር ዘተታት ብዙሕ እዋን ንኣንፈት ናይ ምቕያር ፍርሕን ስልጣን ናይ ምስኣን ፍርሕን ከምኡ እውን ንዘይተረጋገጸ ውፅኢት ዘሎ ፍርሕን ከም ዝርአ ሓቢሮም በዚ ምኽንያት እዚ ድማ ኣህጉራዊ ምትሕግጋዝን ዝተሓባበረን ንቅድሚት ዝጥምትን ብዙሓዊ ዝምድናታት ክህሉ ተማሕጺኖም ነዞም ፍርሕታት እዚኦም ክንዘግሮም ድማ ኣተባቢዖም ሃይማኖታውያን መራሕትን ማሕበረሰባትን ኣብዚ ጉዳይ እዚ ዓብዪ ተራ ክጻወቱ ከም ዝኽእሉ ቅዱስነቶም ኣስሚሮምሉ ቀጺሎም ድማ ቅዱስ መጽሓፍ ፍርሒ ደቂ ሰባት ብተስፋ ከመይ ገይሩ ከም ዝሰዓር ብዘርእዩ ኣብነታት ዝመልአ እዩ ብምባል ገሊጾም ተጻረርቲ ሓሳባት ንዘለዎም ወይ ተጠራጠርቲ ሰባት ብዘየገድስ ተስፋ ሓያል ደራኺ ሓይሊ ክኸውን ይኽእል እዩ ክብሉ ርእሰ ሊቃነ ጳጳሳት ደጊሞም ገሊጾም ኣብ ዋዕላ ክሊማዊ ለውጢ ዝግበር ዕብየት ናብቲ ረብሓ ዘይኮነስ ሓባራዊ ጥቕሚ ዝቕድመሉ ቁጠባዊ ንጥፍታት ድማ ኣብ ምትሕግጋዝን ሰብኣዊ ክብርን ዝተሰረቱሉ ሕብረተሰባት ዝግበር ፍትሓዊ ምስግጋር ከስዕብ ጥራይ ዘይኮነስ ብሓቂ ክውን ክኸውን ዝኽእል እዩ ኢሎም ይኹን እምበር ነዚ ንምዕዋት ሃብታማት ሃገራት ንኻልኦት ድኻታት ሃገራት ፋይናንሳዊ ደገፍ ክህባ ከም ዘለወን ከምኡ እውን ሓድሽ ንወዲ ሰብ ማእከል ዝገበረ ኣህጉራዊ ፋይናንሳዊ መዋቅር ብምፍጣር ክሕግዛ ከም ዝግባእ ኣገንዚቦም ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ናይ ፍቕሪ ቴማ ብምትኳር ንኣከባቢና ዝኸውን ናይ ሓልዮት ባህሊ ምምዕባል ኣገዳሲ ምዃኑ ገሊጾም። እዚ ድማ ነቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ሲቪላውን ፖለቲካውን ፍቕሪ ዝበልዎ ዘጠቓልል እዩ። ንሓደ ሕብረተሰብ ዝያዳ ሰብኣውን ንክብሪ ወዲ ሰብ ዝበቅዕን ንምግባር ኣብ ማሕበራውን ፖለቲካውን ቁጠባውን ባህላውን ህይወት ዘሎ ፍቕሪ ሓድሽ ክብሪ ክወሃቦ ይግባእ። ንኹሉ ንጥፈታት ድማ ቀዋምን ዝለዓለን መምርሒ ክኸውን ኣለዎ። እዚ ድማ ንክሊማዊ ቅልውላው ንምምካት ዝዓበየ እማሜታት ንምሕንጻጽ ክሕግዝ እዩ ክብሉ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነታ ስቡህ ኣንተ ትብል ዓዋዲት መልእኽቲ ዳግማይ ብምጥቃስ ገሊጾም። ቅዱስነቶም ኣብ መወዳእታ እቶም ኣብቲ ኣኼባ ዝሳተፉ ናይ ሓልዮት ባህሊ ከስፋሕፍሑን ስልጣነ ፍቕሪ ኣብ ምህናፅ ኣበርክቶ ክገብሩን ተስፋ ብምግባር ቃሎም ዛዚሞም።
2: ክቡራትን ክቡራን ሰማዕትና፣ እዚ ትከታተሎ ዘለኹም ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዛዕባ ኩናት ሕብረት መንግስታት ኣሜሪካን ኢራንን ኣብ ቀረባ እዋን ናብ ስፓይና ዘካይዶ ዑደትን ዝምልከቱ ኣርእስታት ሓዊሱ ካብ ጋዜጠኛታት ዝቐረበሎም ሕቶታት ኣማእኪሎም ሰፊሕ መግለፂ ከም ዝሃቡ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ካስተል ጋንዶልፎ ኣብ ዝርከብ ጳጳሳዊ ህንፃ ኣብ ፈትኒ ዝተረኽቡ ናይ ዝተፈላለዩ ማዕከናት ዜና ዝውክሉ ጋዜጠኛታት ኣብ ዝሃቦም መግለፂ ኣብ ዝቐረባ እዋን ኣብ መንጎ ሕቡራት መንግስታት ኣሜሪካን ኢራንን ዝተገብረ ናይ ምርድዳእ ስምምዕ ኣብ ዝቐረባ እዋን ናብ ስፓይና ዝገበረዎ ጉዕዞ ስደት ዝምልከቱ ኣርእስታት ከምኡ ውን ብዛዕባ ማሕበረሰብ ቅዱስ ስጲዮስ 10ይን ዝምልከቱ ኣርእስታት የስተንትኑ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዛዕባ ኣብ ቀረባ እዋን ኣብ ሕቡራት መንግስታት ኣሜሪካን ኢራንን ዝተገብረ ስምምዕ ምስተሓተቱ እግዚኣብሄር ይመስገን እንተወሓደ እዚ ዓርቢ ቦግዕ ዝፍረረመ መዛክር ኣሎ ቢሎም ገና ክቐውም ዘለዎም ሓያሎ ነጥብታት ክህሉ እዮም። እንተኾነ ግን ኩሉ ግዜ ናብ ብውግእ ካብ ምምላስ ዘተን ዝርርባት ምግባር ይሓይሽ። እቲ መዘኻኸሪ ብሓቂ መፍትሒ ኩናት ክኸውን ይኽእል እዩ። እቲ ኩናት ብሓቂ ተወዲኡ ንናይ ኩሉ ረብሓን ሰናይን ንቕድሚት ክነሰጉም ኣሎና። ንኩሌሳዊ ኣፅዋር ምውጋድ ናይ ኩሉ ህዝብታት ሰናይን ረብሓን ምድላይ ኣብዚ ግዜ እዚ ተፈጢሩ ዘሎ ብቁጠባውን ማሕበራውን ደረጃ እውን ንምፍታሕ ምውፋይ የድሊ ከም ዝበሉ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ኣብቲ ኣብ ቀረባ እዋን ናብ ስፓይና ዝገብረዎ ጉዕዞ ብዝምልከት ካብቶም ጋዜጠኛታት ዝቐረበሎም ሕቶታት ኣብ ዝሃቦም መልሲ ኣብ ኩሉ ቦታታት ብዙሓት ሰባት ብውዕውዕ ስምዒት ዝሃቦም መልሲ ኣጉሊሖም ነፍሲ ወከፍ ህሞት ብግቡእ እተዳለወ እዩ ነይሩ። እቶም ጳጳሳት ምስ ብዙሓት ምእመናንን ብዙሓት ወለንቴናታት ኣብ ኩሉ ቦታታት ንተሓዋርያዊ ምብፃሕ ዘድሊ ዝገበርዎ ምድላዋት ዘደንቕ እዩ ነይሩ። ህዝቢ እውን ኣዝዩ ሕጉስ ከም ዝነበረ ክምስክር ክእል እየ ከም ዝበሉን ኣስዒቦም። ሓደ ጋዜጠና ንፖለቲካ ስፓይና ኣብዚ እዋን እዚ ብርቱዕ ግዜ እዩ ዝመስል እንክብል ንዘቕረበሎም ሕቶ ከምቲ ኣብ ካልኦት ሃገራት ዘይገብሮ ኣብ ፖለቲካ ስፓይና እውን ጣልቃ ክኣቱ ድላይ ኣይኮነን። ኣብ ኩሉ ቦታ ንዝርርብን ዘተን ንሓድሕድና ክንሰምዕ ዝቐርብ ፃውዒት ንሓበራዊ ረብሓ ስምምዕ ኣክንዲ ምግባር ወትሩ ንተቃወምቲ ምንቃፍን ምንሻውን ግቡእ ኣይኮነን እንክብሉ ይገልፁ። ርእሰ ሊቃነ ጳጳሳት ንጉዳይ ስደት ዝምልከት እዚ ኣርእስቲ እዚ ኣብቲ ጉዕዞ ብፍላይ ኣብ ግራን ካናርያን ተነሪፍን ድሕሪ ምትግባር ውዕል ስደትን ዕቁባን ሕብረት ኤውሮጳ ብተደጋጋሚ ዝዛረብሉ ኣርእስቲ እዩ። ቅዱስ ኣቦና ደጊሞም ሰብ ክኽበር ፃውዒት ኣቕሪቦም ብዙሕ ግዜ እዞም ሰባት ካብ ሃገሮም ክወፁ ዝግደድሉ ምኽንያታት ኣይንፈልጦን ንኸውን ዓመፅ፣ ውግእ፣ ግርጭታት ዝኣመሰሉ ንስደት ዝዳርጉ እያቶም። ስለዚ ድማ ናብ ዝመፅሉ ነፋንዎም ስደተናታት ናብ ዓዶም ምምላስ እናተባህለ ካብቲ ፀገም ኣእዳውና ክንሓፅብ ጥራይ ምባል እቲ ዝበለፀ ክርስትያናዊ መልሲ ኣይመስለንን። ብሓቂ ንሰባት ክናኽብር ኣሎና። ነቲ ጉዳይ ክንርኢ ልዕሊ ኩሉ ድማ ሰብ ክቡር ብምዃኑ በዚ መሰረት እዚ እዩ ክእንገደ ዘለዎ እንክብሉ የተሓሳስቡ። ርእሰ ሊቃነ ጳጳሳት ብዛዕባ ጉዳይ ማሕበረሰብ ቅዱስ ስጲዮስ 10ይ እውን ምስ ተሓተቱ እዚ ድማ ቅድስቲ መንበር ብዛዕባ ናይ ምፍልላይ ሓደጋ ክህሉ ይኽእል እዩ ዝብል መጠንቀቕታ እኳ ዝንተሓበት ዕለት ሓደ ሓምለ ብዘይኹንታ ርእሰ ሊቃነ ጳጳሳት ማሕበረሰብ ቅዱስ ጴስ 10 ንኣርባዕተ ካህናት ናይ ማዕረገ ጵጵስና ስነ ስርዓት ክፍጽመሎም ምዃኑ ገሊጹ ኣሎ። እቲ ኣብ መንጎ ማሕበረሰብ ጴስ 10 ናይ ቅድስቲ መንበላዕላ ቤት ጽሕፈት ጉዳያት ዓንቀጽ እምነት ርክባት ከም ዘሎ ገሊጾም ማሕበረሰብ ጴስ 10 ነቲ ክገብሮ ሓሲቦ ዘሎ ከይገብር እዚ ድማ ኣብ ቤተ ክርስትያን ብሕብረት ክንገብር ንምጽዓር ካልእ ፃውዒት ከነቐርብ ኢና ንሓስብ ዘሎና። እዚ ግን ምርጫኦም እዩ። እዚ ንዓኣቶምን ንቤተ ክርስትያንን እንታይ ማለት ምዃኑ ክንግንዘብ ኣሎና። ርግፅ እዩ ኣብ መንጎ ክርስትያን መከፍፋል ኩሉ ሰዕ ዘሳቐ ነጥቢ እዩ። እንተኾነ ግን ካብ እተፈላለየ ነጥብታት ካልኣይ ዋዕላ ቫቲካን ጀሚሮም ንገሊኡ መሰረታዊ ባቕታታት ቤተ ክርስትያን ምቕባል ኣይደልዩን እዮም። ከምዚ ዓይነት ምርጫ እንተገይሮም ዝሕዝን እዩ ዝኸውን። እንተኾነ ግን ንቕድሚት ክንስጉም ኣሎና ይብሉ። ኣብ መወዳእታ ዝቐረበሎም ሕቶ መዓስ ናይ ሓጋይ ዕረፍቶም ክጅምሩን ብኸመይ ከም ዝሕልፉን ዝምልከት ኮይኑ ቁሩብ ዕረፍቲ ብዙሕ ንባብ ኣስተንትኖ ንዝቕፅል ብምድላውን ክሕልፎ ምዃኖም ሓቢሮም። ስለዚ ዋላ ኣብ ዕረፍቲ እውን እንተኾነ ኩሉ ግዜ ስራሕ ኣሎ። ርእሰ ሊቃነ ጳጳሳት ቀፂሎም ብዛዕባ ናብታ ንልዕሊ 20 ወንጌላዊ ልኡኽን ጳጳስን ኮይኖም ናብ ዝነበሩላ ፔሩን ከምኡ እውን ናብ ሜክሲኮ መገሻ ክገብሩ መደብ እንተለዎ ምስተሓተቱ ድማ ክንሪኦ ኢና እንክብሉ ዝሓቦ ጋዜጣዊ መግለፂ ከም ዝዛዘሙ ዜና ቫቲካን ኣፍሊጡ።
0: ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንናይ 2026 ዓመተ ምህረት መዓልቲ ህይወት ኣብ ዘመሓላለፍዎ መልእኽቲ ጸሎትን ምትብባዕን ኣቕሪቦም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንናይ 2026 ዓመተ ምህረት ናብ ጉባኤ ጳጳሳት ዓዲ እንግሊዝን ዌሊስን ስኮትላንድን ኣየርላንድን ንመዓልቲ ህይወት ንምጽምባል ኣብ ዘመሓላለፍዎ መልእኽቲ ነቶም ብሞት ህፃን ውሉዶም ዝሓዘኑ ወለዲ ጸሎትን መንፈሳዊ ቅርበቶምን ኣወፍዮምሎም። እዚ መልእኽቲ ርእሰ ሊቃነ ጳጳሳት ብዋና ጸሓፊ ቅድስቲ መንበር ብፁእ ካርዲናል ፔትሮ ፓሮሊን ቀቅድምቲ ብዕለት 21 ሰነ ዝካየድ ዓመታዊ በዓል ናብ ብፁእ ሊቀ ጳጳሳት ጆን ሸሪንግተን ኣብ ዘመሓላለፍዎ ደብዳቤዩ ዝቐረበ። ብፁእ ካርዲናል ፓሮሊን ኣብ ክንዲ ርእሰ ሊቃነ ጳጳሳት ኣብ ዘመሓላለፍዎ መልእኽቲ ቅዱስነቶም ብዛዕባ እቲ ኣማህፀን ዘሎ ምሉእ ሰብኣውነት ዘተኮረ ናይዚ ጉባኤኹም ፍረ ነገር ምስ ሰምዑ ብዙሕ ተሓጒሶም እዮም ክብሉ እውን ኣመልከቱሎም። ነፍሲ ወከፍ ሰብ ካብ ጽንሳት ሒዙ ብህላዊኡ ብፍቓድ ኣምላኽ ስለ ዝፈጠሮን ስለ ዘፍቅሮን ጥራይ ደረት ዘይብሉ ክብሪ ኣለዎ ድማ ይብል እቲ መልእኽቲ። ነቲ ኣብዚ ቀረባ እዋን ዘዳለውዎ ግሩም ሰብኣውነት ዘርእስቱ ዓዋዲ መልእኽቶም ድማ ይጠቕሱ። እዚ መለኮታዊ ፍቕሪ እዚ ንነፍሲ ወከፍ ሰብኣዊ ህይወት ትርጉም ዝህቦን ናብ ሓድሽ ምልኣት ኣብ ዘለኣለማውነት መንገዲ ከም ዝኸፍትን ድማ ይገልጹ። ርእሰ ሊቃነ ጳጳሳት ልዮን ኣብ መልእኽቶም ብፍላይ ነቶም ብሞት ውሉዶም ዝሓዝኑ ወለዲ ብጸሎት ከም ዝድግፍዎምን ዘለዎም ቅርበትን ኣረጋገጹሎም። እቶም ጾር ሓዘን ዝጾሩ ሰባት ኣብ ውሽጢ ማሕበረሰብ ክርስትና ደገፍ ክረኽቡ ተስፋ ከም ዝገብሩ እውን ገለጹ። እዞም ወለዲ እዚኦም ኣብ ማሕበረሰብ ቤተ ክርስቲያን ብፍላይ ከዓ ኣብቲ ብጸሎትን ብቅዱስ ቁርባንን ዝምገብ ህይወት ዘድልዮም ደገፍ ክረኽቡ ተስፋ ገብር ክብሉ እውን ጸሓፉ። ርእሰ ሊቃነ ጳጳሳት ልዮን መልእኽቶም ኣብ ምዝዛም በቲ ናይ ህይወት መዓልቲ ዝተገብረ ተበግሶ ኣቢሎም ክብሪ ህይወት ደቂ ሰባት ኣብ ምድንፋዕን ምክልኻልን እተሳተፉ ሰባት ምስጋናኦም ገሊጾም ንኹሎም ተሳተፍቲ ድማ ሃዋርያዊ ቡራኬኦም ኣካፈልዎም። ኣብ ዓዲ እንግሊዝን ዌልስን ስኮትላንድን ኣየርላንድን ብጉባኤ ካቶሊካውያን ጳጳሳት እትኸብር መዓልቲ ህይወት ክብሪ ነፍሲ ወከፍ ሰብ ንምድንፋዕን ነቶም ኣብ ኩሉ ደረጃ ህይወት ኣጸጋሚ ኩነታት ዘጋጥሞም ደገፍ ንምሃብን ንምትብባዕን ዝቖመት ዕለት እያ።
2: ብውሕዱ 3 ጽንኩር ኩነታት ኣየር ብደረጃ ዓለም ናይ 1.1 ቢልዮን ህፃናት ይጸልዎም ኣሎ። እቲ ዕለት 16 ሰነ ብትካል ሓልዮ ህፃናት ሕቡራት ሃገራት ዝተዘርግሐ ጸብጻብ ተቓላዕነት ናይቶም ኣዝዮም ተኣፈፍቲ ዝውስኹ ኩነታት ሰኒድዎ ይርከብ። ጥዕና ትምህርትን ህይወትን ፍርቂ ህፃናት ዓለም መዓልታዊ ብውሕድ ብ3 ጽንኩር ኩነታት ኣየር ዝተኣሳሰሩ ሓደጋታት ኣብ ብርቱዕ ጸገም ይወድቕ። ዕለት 16 16 سنة بنعي حبرات حقرات تتكال هزعانات تحات مات أبتصاب حدقاتات كبابياوي أيرن هزعانات لتشعون سنة 16 عمت محرات بدرجع عالم حادة نتبي حادة بليون هزعانات زقات مم حدقين كنتات يقالق بحافشا اتهم شمون تتدقاق مم حدقاتات كبابياوي أير وحجق ماقم بحري داركي برتع مقات بارع الدور معبل مقات وحج رباتات هبوبلا حوزان حمدن كومو ون تروبيكاوي هبوبلاتات ايوم تقال حالي حوزانات ودوحبرات هقرات منقصاتن تقالاتن تواساتن نتيز فنو بكال غاز كنكيو نقلعون لو تكابابياوي اير متعرراي زي قبار لسقوم تتات كعقوبو كومو ون قلعون منقصاتن ابي تمرتسنا كابابياوي اير وفرم قبار ابي سقوم تكابابياوي اير ترقم زلو تساعد فنو قبرو ساوعت بمقرب كاترين راسل حالا في تفتص اما اكال تكال حالي حسانات ودو حبرات حقرات زي تنتانزي منقستاتن موحابي ممرحتاتن ابي تسعارنات زلو اقل قلوتات بزح شمادة بن موطاقن بوطس اتاو مقدي نخوافرون كحقزوم يقل ايو سرعتة تعنان تمهرتن كندل ددن نقلعو ابقمت بمقتاو تعتقرت معبالة مس انم محايشون كابلوم زلو سقعات كبابياوي اير نعقبومن مسائيوم نمعقب نحقزن اينا تبل كبراتنا كبران سمعتنا سلام كتتالكم نمسقن ريتوكم اي فلينا نبل ناي لومي مدب فنونا ابزي الزازم ابنيت بح مدب فنو كساب نراقب بدحان سلام تنحو يتبارك يسوس كريستوس لوليتور يسوس كريستوس

ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት ምርኢት ቋንቋ ትግሪና ሰላምታና ናቕርብ። ናይ ሎሚ ዕለት 18 ሰነ 2026 ዓ.ም ናይ ርእሰ ሊቃነ ጳጳሳት ኢልዮን መበል 14 ምዕራፍ ፍጻሜታት ርእሰ ሊቃነ ጳጳሳት ኢልዮን መበል 14 ናይ ሃዋርያዊ መንበር ቤት ምሕደራ ጉዳያት ውርሻ ኣቦ መንበር ናይ ግራዲስካ ስዩም ሊቀ ጳጳሳት ጆርዳኖ ፒቺኖቲን ዋና ፀሓፊኦም ዶክተር ፋቢዮ ጋስፔሪኒ ናይ ቅዱስና ጉዳይ ዝከታተል ናይ ቅዱስ መንበር ላዕለዋይ ቤት ፅሕፈት ህየንተ ካርዲናል ማርቸሎ ሰሜራሮ ኣብ ኢየሩሳሌም ናይ መንበረ ጥበብ ኣፕራይስ ልኡካን ናሃዋርያዊ ዑደት ሃገረ ቫቲካን ንዝኣተዉ ናይ ሆንግ ኮንግን ማካኦ ቤት ምክሪ ጳጳሳት ናይ ሪፐብሊካዊት ፔሩ ርእሰ ብሄር ሆሴ ማርያ ባልካዛር ዜላንዳን በዓልቲ ቤቱን ኣሰናይቱን ጳጳሳዊት ካልሓልዮን ምስራዓውያን ኣብ ቤተ ክርስትያን ኣብ ዘካይዱ ሓፈሻዊ ዓመታ ምሉ ጉባኤ ተጋባእያን ኣብ ሃገረ ቫቲካን ናይ ሃገረ ችለልኡ ከመንግስቲ ፓትሪስያ ያኮሊነ ራያ ጉተረዝ ንስነብታት ተቐቢሎም ከም ዘዘራረቡን ቃል ምዕዳን ከም ዝለገ ሱ ናይ ቅዱስቲ መንበር ዜናን ክፍል ማሕተምን መግለፂ ኣፍሊጡ። ናይ ሎም ዕለት 18 ሰነ 2026 ዓመተ ምሕረት መደብ ፈነወና ቃል ርእሰ ሊቃነ ጳጳሳት ሊዮን ዕለት 17 ሰነ ድሕሪ ዝለገስዎ ናይ ዕለት 4 ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ምስ ወከልቲ ናይቲ ኣብ ምሕላው ትሕቲ ዕድመ ቆልዑ ዘገልግሉ ማእከል ምርምርን ስልጠናን ንዕቑባ ቆልዑ ተቐቢሎም ዝለገሶ ቃል ምዕዳን ርእሰ ሊቃነ ጳጳሳት ኣብ ሮማ ዋና ቤት ፅሕፈት ውጥን ምግባዕ ዓለም ወግዓም ምብፃሕ ከካይዱ መደብ ከም ዘለዎም ርእሰ ሊቃነ ጳጳሳት ሊዮን ኣብ ደሴታት ካናሪ ኣብ ዝገበርዎም ምብፃሕ ገለ ካብቶም ዝረኸብዎም ብዙሓት ስደተኛታት ዝሃብዎ ምስክርነት ስክፍታታት ጳጳሳት ኤውሮፓ ብዛዕባ ሓድሽ ሕጊ ሕብረት ኤውሮፓ ንምምላስ ስደተኛታት ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባተወለነ ንዕድም ሰላምታና ይብፅሓኩም እናበልና ናበ ናይ ሎሚ መደብ ፈነወነ ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ሕቡራት መንግስታት ኣሜሪካን ኢራንን ስምምዕ ንምፍራም ኣብ ዝዳልዋሉ ዘለዋ እዋን ኣብ ማእከላይ ምብራቅ ሰላም ክህሉ ዘለዎም ተስፋ ገሊፆም ኣብ ዩክሬን ዝካየድ ዘሎ ኩናት ከበቃዕ ፃውዒት የቅርቡ። ርእሰ ሊቃነ ጳጳሳት ሊዮን ዕለት 17 ሰነ ኣብ ቅርዓት ቅዱስ ጴጥሮስ ድሕሪ ዝለገስዎ ናይ ዕለት 4 ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘስምዖ ቃል ኢራንን ሕብረት መንግስታት ኣሜሪካን ኣብ መገዲ ዘተ ምትሕብባርን ክቕፅሎ ፃውዒት ኣቕሪቦም ክልቲአን ሃገራት ድሕሪ ናይ ኣስታት 4 ወርሒ ኩናት ዕለት 18 ሰነ ናይ ምርድዳእ ስምምዕ ክፍርማ ትፅቢት ይግበር። ርእሰ ሊቃነ ጳጳሳት ሊዮን ኣብ መንጎ እስላማዊት ሪፓብሊክ ኢራንን ሕብረት መንግስታት ኣሜሪካን ክኽተም ዝኾነ ስምምዕ ብምትብባዕ እዚ ስምምዕ እዚ ውፅኢት ናይ ትዕግስትን ዘተን ዝርርብን ስራሕ ምኳኑ ብሓጎስ እቕበሎ ቢሎም ናይ ሰላም ዘተ ንምምችቻዕ ዝሰርሑ ንዘለዉ ሳልሳይ ወገን ሃገራት ከም ዘመስገኑ ዝሓበረ ዜና ቫቲካን እዚ ስምምዕ እዚ ኣብ ማእከላይ ምብራቅ ሓድሕዳዊ ምትእምማን ፀጥታን ምርግጋእን ንምሕያል ኣብ መንጎ ህዝብታት ናይ ዘተን ምትሕብባርን መገድታት ንምድንፋዕ ክሕግዝ ከም ዝኽእል ተስፋ እገብር ከም ዝበሉ ኣፍሊጡ። ሕቡራት መንግስታት ኣሜሪካን እስራኤልን ዕለት 28 ለካቲት ኣብ ልዕሊ ኢራን ንመደባት ኒኩለሳዊ ሚሳይላት እታ ሃገር ዕላማ ብምግባር መጥቃዕቲ ነፈርቲ ድሕሪ ምክያደን ኢራን ኣብ ልዕሊ እስራኤልን ኣብ ዞባ ወሽመት ዓረብ ዝርከብ መደብራትን መሻርክትን ሕብረት መንግስታት ኣሜሪካ ፅረ መጥቃዕቲ ብምክያድ ግብረ መልሲ ድሕሪ መሃባ መፀበቦ ሁርሙዝ እውን ከምዝዓፀወት ይዝከር። ርእሰ ሊቃነ ጳጳሳት ሊዮን ኣስዒቦም ሩስያ ኣብ ልዕሊ ዩክሬይን እትፍፅሞ መጥቃዕቲ ንሓየለ ብዝኸደሉ ዘሎ እዋን ኣብ ዩክሬይን ቁፅሪ ሞት እናወሰኸ ይኸይድ ምህላው ዝፍጥረሎም ሓዘን ገሊፆም ብዙሓት ንጹሓት ግዳያት ሞት ሰራሕተኛታት ኣድሕን ህይወት ኣብያተ ክርስትያናት ብሃልሃልታ ዝዓነው ባህላዊ ቅርስታት ብምዝካር ንኩሎም እቶም ዘፍቅርዎም ሰባት ዝሰኣኑ ኣብ ሓዘን ዝርከቡ ንዝቆሰሉ ከምኡ እውን ነቶም ኣብ መንጎ ዓመፃ ብትብዓት ንህወት ዘገልግሉ ሰባት ቅርበተይን ፀሎተይን ኣረጋግፅ ቢሎም ኣብ ዩክሬን ዝካየድ ዘሎ ኩናት ከበቃዕ ኩሉ ሰብ ክፅሊ ዓዲሞም ንጎይታ ናይ ዘተ መገድታት ክኸፍት ፅልኢ ከጥፍእ ፍትሓውን ነባርን ሰላም ክእል ንክገብሮ ድማ ንለምኖ ከም ዝበሉ ዜና ቫቲካን ኣፍሊጡ።
رساليكان باباسات ليون نمبل عصر تربعته مسوى كالتي نايتي أبا محلاو تحت عدمو قلعو زاقل قلما أكل مرمرن سلطنان عقبا قلعو تراخي بما بسسمعو مدارة زي حلوازن خلو زملكات أبا بيتا كريسيان زلو تأزاز إيبيلوم كلو أبا بيتا كريسيان زلو بطاتات أكلاو يخون منابعوي بحقي كاب فرحي كاب ترتارة وي زي متأمومان ناس أزخونة مس يسوس كريستوس فرزلو ركب زكايد البطاتات كخوون دليتهم كم زغلت وزينا فاتيكان يحبر مس كريستوس من رخاب وطاويان يغبرنا ناب فقرنا تنتن زملو هيوات دما يمرحنا هسيا أنتار هيواتن منفساون سبعون معبالة سبزبالاشون زداخمن زاقوهي كوسلي يمتز نزي زبالو قدس عبونا قلت عصر تشو عطسانة قدمي زلقاسو حفشاوي ناي قلت ربو قستمرت مرتا كريستوس أبي حقر فاتيكان نزعطونا عبالات اتي أبلاتين أمريكا زركب محصيتي أبي مكلخالن عقبا قلعو أبمتبب عن زتقر معكل مرمرن سلطنان عقبا قلعو تقبلهم أبز سمعو مدرك وينو كاب اتفل علي حقرات اللاتين أمريكا مزمزو وكالتي اتم معكل مرخابا مزفتر اللهم حقوس قليتهم اتتكالناي اتفل علي حقرات اللاتين أمريكا أزيو نتور حبرا وشتو ألو ازدما محبر سبيتا كريستيان نخلو سبب فلايكا نقلعون من أسياتن أزيو متنك افتصابعتن دحن نتزلو بوتام انتك قوون معياي زبل إيبيلا كلو اتي ابي بيتا كريستيان زلو بطاتات اكلاوي يخون منعباوي كاب فرحي مترتار وي زي متأممان نتعز خونة مس يسوس كريستوس فرزلو ركب زقبرو البطا كخون كمزخ الدمع كمزق الحزينة فاتيكان يمالاخت أبزي بممتع كومن سلا اتي التسالتو عزيو أقداس زخونة عمام يقنيلنا زبالو رساليك أنا باباسات الليون تومك أدامت دك مزامرتي كابتمس إيسوس كريستوس دراخبولا همات أتحيزم كمي كمز تماروخو كحاسبو عديمم زي همات زنهي واتم ملكة زقابران مقدم اللوات كجمرو زمرحومن بزي عقابة قزار اسم نعوك هو فايز قبرهم ايو اتي تمكروتي حلوف نقر ايكونا مخنياتو كلهم سبات مستزتان ساقويتا كراخبون مسيقويتان اي فقر حق اينا تمكروك

0: ክህልዎም ዝግበኦም ግን ዝተጎድኡ ብዕምቀት ከም ዝዘከሩን ንዚ ኩነታት እዚ ማሕበረሰብ ክርስትያን ብምስማዕ ብሓቅነት ብፍትሒ ብምክሓስ ከምኡ እውን ካብ ግዜ ናብ ግዜ ብዝያዳ ቆራፅ ተወፋይነት ምክልኻልን ባህሊ ሓልዮትን ኣቢሎም ክብድህዎ ይፅውዑ ከም ዝበሉ ዜና ቫቲካን ይሕብር። ርእሰ ሊቃነ ጳጳሳት ሊዮን እዚ ዕማም እዚ ብቐንዱ ናይቶም ጓሶት ክንከውን ዝተፀዋዕና ሓላፍነት እኳ እንተኾነ ንመላእ ቤተ ክርስትያን ዝምልከት ዕማም እዩ። ነዚ ዕማም ምክልኻልን ዕቁባን ቆልዑን ንስኻትኩም ብሞያዊ ዓውዲ ትነብርዎ ቢሎም ርእሰ ሊቃነ ጳጳሳት ሊዮን ነቶም ኣብቲ ቦታ ዝነበሩ ኣመስጊኖም ማዕረ ማዕሪኡ ድማ ንዚ ዓብዪ ስራሕ ንቅድሚት ክቕፅሉ ኣብ መንጎ ከባብያዊ ኣብያተ ክርስትያናትን በርገሳውያነ ትካላትን ናይ ምትሕብባር መርበባት ምሕያል ናይ ምክልኻልን ምሕብሓብን ባህሊ ንኣዝዮም ተቃልዕቲ ከረጋግፁ ኣተባቢዖም ኣብ መወዳእታ ቅዱስነቶም ንዚ ተልእኾ እዚ ምእንቲ ክቕፅሉን ብዝያዳ ድማ ኩሉ ቤተ ክርስትያናዊ ማሕበረሰብ ኣብኡ ምእንቲ ክሳተፍን ፀዓሮም ንብፅቲ እኖና ቅድስቲ ድንግል ማርያም ኣማዓቂቦም ሃዋርያ ቡራኬ ከም ዝሃቡ ዜና ቫቲካን ኣፍሊጡ።
1: ርእሰ ሊቃነ ጳጳሳት ሊዮን መበል 14 ብምኽንያት ዕርፍቲ ብፁእ ካርዲናል ካሚሎ ሩዊኒ ልሂቅ ጠቅላላ ዓቃቤ መንበር ናይ ሰበኻ ሮማን ከምኡ ውን ኣብ ካቶሊካዊት ቤተ ክርስትያን ሃገረ ኢጣልያ ኣገዳሲ ኣቦ ብምንባሮም ኣብ ዘመሓላለፍዎ ናይ ሓዘን መልእኽቲ ስለቲ ነዞም ክቡር ኣቦ ቤተ ክርስትያን ዝሃበትና ውህበት ንጐይታ ነመስግን ኣለና ብምባል ሓዘኖም ገለጹ። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ትማሊ ረቡዕ ዕለት 18 ሰነ ኣብ ዘመሓላለፍዎ ናይ ሓዘን መልእኽቲ ብምኽንያት ዕረፍቲ ብፁእ ካርዲናል ካሚሎ ሩዊኒ ልሂቅ ጠቅላላይ ዓቃቤ መንበር ሰበኻ ሮማን ከምኡ ውን ነበር ኣቦ መንበር ቤት ምኽሪ ብፁኣን ጳጳሳት ሃገረ ኢጣልያን ቅርበቶምን ሓዘኖምን ገሊፆም። ብፁእ ካርዲናል ሩዊኒ ዝሓለፈ ሰሉስ ዕለት 16 ሰነ ኣብ መበል 95 ዕድሚኦም ካብ ድኻም ዝዓለም ብሰላም ዓረፉ። ርእሰ ሊቃነ ጳጳሳት ሊዮን ኣብ ዘመሓላለፍዎ መልእኽቶም ንወንጌልን ንቤተ ክርስትያንን ብምስትውዓልን ንገዛ ርእስኻ ብምስዋእን ዘገልገሉ በዓል ዓሚቕ እምነትን ዓሚቕ ምስትውዓልን ኣርሒቕካ ናይ ምርኣይ ክእለት ዝነበሮም ምኩርን ጥበበይናን ሓው ክብሉ እውን ይዝክርዎም። ቅዱስነቶም ብተወሳኺ እውን ንቤት ምኽሪ ብፁኣን ጳጳሳት ኢጣልያ ዘወፈይዎ ፍረ ዘለዎ ዕዮን ከምኡ ውን ምስ ባህላዊ ዓለም ዝገበርዎ ፍረ ዘለዎ ምይይጥን ኣመልኪቶም ተዘክሮኦም ገለጹ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣስዒቦም ስለቲ ነዞም ክቡር ኣቦ ቤተ ክርስትያን ዝሃበትና ውህበት ንጐይታ ዘለዎም ምስጋና ገለጹ። እታ መልእኽቲ ቅዱስነቶም ናብ ብፁእ ካርዲናል ባልዳሴራ ሬና ጠቕላላ ዓቃቤ መንበር ሰበኻ ሮማ እተላእከት እያ ድማ ዝነበረት። ጐይታ ብኣማላድነት ቅድስቲ ድንግል ማርያም ንብፁእ ካርዲናል ሩዊኒ ናብ ሰማያዊ ኢየሩሳሌም ክቕበሎም እልምኖ ኣለኹ። ንዅሎም እቶም ብሞቶም ዝሓዘኑ ድማ ካብ ልበይ ሃዋርያዊ ቡራኬ እካፍሎምን ነቶም ብተወፋይነት ዝከናኸንዎም ዝነበሩ ሰባት ብምስጋና ኣሓስብ ብምባል ድማ መልእኽቶም ደምደሙ። ብፁእ ካርዲናል ካሚሎ ሩዊኒ ብ1931 ዓመተ ምህረት ኣብ ሳሶሉ ማእከላይ ኢጣልያ ተወልዱ። ብ1954 ዓመተ ምህረት ድማ ማዕርገ ክህነት ተቐበሉ። ካብ 1983 ክሳብ 1886 ዓመተ ምህረት ከም ተራዳኢ ጳጳስ ሰበኻ ሬጅዮ ኢሚልያ ኮይኖም ኣገልገሉ። ጸኒሖም ድማ ብ1991 ዓመተ ምህረት ብርእሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ናብ ማዕርግ ካርዲናልነት ደየቡ። ካብታ ዓመት እቲኣ ክሳብ 2008 ዓመተ ምህረት ጠቕላሊ ዓቃቤ መንበር ሰበኻ ሮማን ሊቀ ካህናት ባዚሊካ ቅዱስ ዮሐንስ ላተራን ኮይኖም ኣገልገሉ። ክሳብ 2007 ድማ ኣቦ መንበር ቤት ምኽሪ ብፁኣን ጳጳሳት ኢጣልያ ኮይኖም መርሑ። ኣብ ካቶሊካዊት ቤተ ክርስትያን ኢጣልያ ድማ ዓብዪ ጽልዋ ከም ዝነበሮም ዝዝከር እዩ። ሰበኻ ሮማን ኣብዚ እዋን እዚ ኣቦ መንበር ቤት ምኽሪ ብፁኣን ጳጳሳት ኢጣልያ ዝኾኑ ብፁእ ካርዲናል ማቴዎ ዙፒን ካልኦት ናይ ኢጣልያ ካቶሊካውያን ውድባትን ብፁእ ካርዲናል ሩዊኒ ንቤተ ክርስትያን ዘወፈይዎ ኣገልግሎት ዝዝክር መግለጺታት እውን ኣውፂኦም ይርከቡ። ኣብዚ ቀረባ ኣዋርሕ ጥዕናኦም እናተዳኸመ ስለ ዝኸደ መዓልታዊ ኣብ መንበሪ ቤቶም ክንክን ክግበረሎም ጸኒሑ። ኣቐድም ኣቢሎም ኣብ ወርሒ ሓምለ 2024 ድኻም ልቢ ከምኡ ውን ኣብ 2025 ኣብ ሆስፒታል ብምእታው ዘድልዮም ናይ ኮላሊት ድኽመት ሓዊስካ ሓያሎ ዘጋጠሞም ናይ ጥዕና ጸገማት ብትዕግስቲ ክቃለሱ ጸንሑ። ስርዓት ቀብሮም ሎሚ ሓሙስ ዕለት 18 ሰነ ልክዕ ሰዓት 4 ፈረቓንግ ድሕሪ ቐትሪ ኣብ ባዚሊካ ቅዱስ ጴጥሮስ ብዛዕረገ መስዋዕቲ ቅዳሴ ተፈጺሙ።

0: ርእሰ ሊቃነ ጳጳሳት ሊዮን መበል 14 ብዕለት 22 ሰነ ናብ ቀንዲ ቤት ጽሕፈት ውጥን መግቢ ዓለም ውድብ ሕቡራት ሃገራት ክበጽሑ ምዃኖም ቤተ ርእሰ ሊቃነ ጳጳሳት ሓቢሩ። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ካብ ፈጻሚ ዳይሬክተር ውጥን መግቢ ዓለም ዝቐረበ ጻውዒት ብምቕባል ሰኑይ ዕለት 22 ሰነ ኣብ ሮማ ኣብ ዝርከብ ቀንዲ ቤት ጽሕፈት ናይቲ ውድብ ክበጽሑን ምስ ተሳተፍቲ ዓመታዊ ጉባኤ ናይ ፈጻሚት ቦርድን ሰራሕተይናታትን ስድራ ቤቶምን ክራኸቡ እዮም። ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ትማልሰሉ ሳብ ዘውፅኦ መግለጺ ነቲ ምብጻሕ ኣመልኪቱ ካብ ቤተ ርእሰ ሊቃነ ጳጳሳት ዝወፀ መግለጺ ኣፍሊጡ። ኣብዝ ሓለፈ ወርሒ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ወርሒ ግንቦት ሓሳብ ጸሎት ኩሉ ሰብ ምግቢ ምእንቲ ክረክብ ብዝብል ሓሳብ ክጽልዩ ከም ዝተላበው እውን ዝዝከር እዩ። እዚ ድማ ኣብ መላእ ዓለም ዝርከቡ ካቶሊካውያን ነዚ ዕላማ እዚ ክጽልዩን ክዓዩን ጻውዒት ኣቕረቡ። ብሚልዮናት ዝቝጸሩ ኣሕዋትን ሓትን ብዙሕ መግቢ እናባኸነ ክንሱ ብጥሜት ይሳቀዩ ከም ዘለዉ እውን ኣጉልሑ። ብመሰረት ናይ 2026 ዓመተ ምህረት ውጥን መግቢ ዓለም ዝሃቦ መግለጺ ብዓለም ለኻዊ ኣመለኻኽታ ኣብዚ ዓመት እዚ 318 ሚልዮን ሰባት ናይ መግቢ ቅልውላው ወይ ዝገደደ ኩነታት ከጋጥሞም እዩ ይብል። እቲ ትካል ወሲኹ ኣብ ማእከላይ ምብራቕ ዘጋጠመ ግጭት ቅድሚ መፋርቕ ናይዚ ዓመት እዚ 45 ሚልዮን ተወሰኽቲ ሰባት ከቢድ ጥሜት ከም ዘጋጥሞምን ከጋጥሞም ከም ዝኽእልን ኣጠንቂቑ። ርእሰ ሊቃነ ጳጳሳት ሊዮን ብዕለት 16 ጥቅምቲ 2025 ናብ ቀንዲ ቤት ጽሕፈት ውድብ መግብን ሕርሻን ውድብ ሕቡራት ሃገራት እውን ከም ዝበጽሑ ዝዝከር እዩ። ኣባኡ ኣብ ዘቕረብዎ መደረ ቅድስቲ መንበር ምስቲ ትካል ዘለዋ ጥቡቕ ርክብ ደጊሞም ኣረጋገጹ። ጥሜትን ጉድለት ኣመጋግባን ንምጥፋእ ሓበራዊ ዓለም ለኻዊ ቆራጽነት ክግበር ድማ ጻውዒት ኣቕርቡ። ርእሰ ሊቃነ ጳጳሳት ሊዮን ናብ ደሴታት ካናሪ ኣብ ዝገበርዎ ምብጻሕ ኣብ ወደብ ኣርጊንግን ምስ ብኣማይት ዝቝጸሩ ስደተይናታት ተራኸቡ። ካብዚኣቶም ድማ መንሰይ ኦስማን ወዲ 38 ዓመት ኣቦ ስድራ ካብ ጋምቢያ ተሰደ ምስክርነቱ የካፍል። ታሪኹ ድማ ከምዚ ዝስዕብ እዩ። መንሰይ ኦስማን ንፈለማ እዋን ኣብ መሬት ካናርያ ዝረገጸ ኣብታ ነዘን ደሴታት ካብ ዘቑማ 8 ደሴታት ኣብታ ዝዓበየት እዩ ዝነበረ። ኣብ መወዳእታ እተን 8 ሓደገይናታት መዓልትታት ጉዕዞ ኣብ ባሕሪ ናብ ንቑፅ መሬት በጽሑ። እዚ ወዲ 38 ዓመት ኣቦ ስድራ ብኣሽሓት ዝቝጸሩ ሰባት ካብኡ ይወፁ ናብ ዝግን ኣይበጽሑን እዮም ክብል ድማ ምስክርነቱ የካፍል። ኣብቲ ስግር እታ ጋምቢያ እትብሃል ሃገር ፍሽኽታ ዝመልኣ ገማግም ዘለዋ ኣፍሪቃ እውን ኣላ። እዚ ስም እዚ ኸኣ በቲ ቕሩብ ዝተጠናነገ ምድረ ገጻን ምዉቕ ባህርያት ህዝባን ዝተዋህባ ስም እዩ ዝነበረ ክብል ድማ የመልክት። ኦስማን ግና ብዙሕ ጸገማት ዝሓለፈ መንእሰይ እዩ ዝነበረ። ፈለማ ነታ ኣብ ገምገም ባሕሪ ኮምቦ ኖርዝ እትርከብ ንእሽቶ ቑሸቱ ሓዲጉ ንበዓልቲ ቤቱ ሳሊንን ክልተ ደቁ ካሪ ጓል 8 ዓመትን ከምኡውን ዮሱፍ ወዲ 2 ዓመትን 6 ወርሕን ተሰናቢቱ ናብ ናይ ባሕሪ ጉዕዞ ነቐለ። ይኹን እምበር እቲ ኣብ ገምገም ባሕሪ ኣብ ዝርከብ ሆቴል ኣሳሳይ ኮይኑ ኣብ መዓልቲ ዝረኽቦ ዝነበረ 4 ዩሮ ሓዳሩ ንኽመርሕ እኹል ኣይነበረን። እቲ ኣብ ናይ መባእታ ቤት ትምህርቲ ዘቋረጾ ደረጃ ትምህርቱ ድማ ዝኾነ ይኹን ብቕዓት ንኽረክብ የኽእሎ ኣይነበረን። እዚ ድማ ንደቁ ዘይምነዮ ህይወት እዩ ዝነበረ። ኦስማን እቲ መስቀል ዘለዎ ሓደጋታት ጉዕዞ ባሕሪ ስለ ዝፈለጠ ነቲ ኣብቲ ግዜ እቲ ወዲ 13 ዓመት ዝነበረ ላሚን ዝስሙ በኽሩ ወዱ ጥራዩ ምስኡ ክማልኦ ዝመረጸ። ኣብ መጀመርታ ወርሒ ለካቲት 2026 ኣቦን ወድን ምስ ካልኦት 156 ዝኾኑ ካልኦት ሰባት ኣብ ሓንቲ ካሁዩ እትብሃል ብዕንጨይቲ ዝተሰርሐት ጃልባ ተሳፊሮም ጉዕዞኦም ጀመሩ። ኣብታ ጃልባ ሰብኡትን ኣንስትን ቈልዑን ህፃናትን ነበሩ። ኦስማን ብዛዕባ ስፍሓት እቲ ዘሕዝን ፍጻሜ ከይተዛረበ ነቲ ጉዕዞ ብሒደት ቃላት ገሊጽዎ ይርከብ። ይኹን እምበር ሓደ ካብቶም ተጓዓዝቲ ናብቲ ዝተመነይዎ ወደብ ቅድሚ ምብጽሖም ሒደት ሰዓታት ኣቐዲሙ ምናልባት ብምኽንያት ቁሪ ክኸውን ይኽእል ህይወቱ ሰኣነ ክብል እውን ይምስክር። ኣብ ሻድሸይቲ መዓልቲ ኣዚና ስለ ዝፈራሕና ኣብ መንገዲ ኣብ ዝረኣናዮ ዝኾነ ይኹን ደሴት ደው ንምባል ድልዋት ነበርና ክብል ድማ ንኹነታቶም ይገልጽ። ኣብ መወዳእታ ኣብ መንጎ ሻብዓይን ሻምናይን መዓልቲ ልክዕ ሰዓት 4 ናይ ንግሆ ኦስማን ኣብ ርሑቕ መብራህቲ ደሴት ነትሪፍን ናይ ገለ ነፈርቲ ናብ ጎረባብቲ ደሴታት ዝኸዳን ረአየ። ብፍላይ ብሓደ ምስሊ ኣዝዩ ተገረመ። እዚ ኸኣ እቲ ኣብታ ደሴታት ዝረአ ዝነበረ ዓበይቲ ኣእዋምን ኣኻውሕን ዝመልኦ ኩዱ ኽዶታትን ካብታ ዝነበርዋ ጃልባ ዝረአ ምንባሩ እዩ ካብ ሓንቲ ጸፊሕ ገጽ ምድሪ ዘለዋ ሃገር እየ መጽየ ስለዚ ኩዱ ኩዶታት ንፈለማ ግዜ ብምርኣየይ ድሮ ኣዝየየ ዝተመሰጥኩ ብምባል ነቲ ኣብ ትሕቲ ኣጋሩ ዝነበረ ደረቕ መሬትን ምስኡ ዝነበረ ሓርነትን ከም ዝተሰምዖ ኮይኑ ይዝክር እቲ ጉዕዞ ግን ኣብዛ የብቅዕን ፈለማ ናብ ላንዛሮ ተተጓዕዙ ኣብኡ ድማ ንኽልተ ወርሒ ጸንሑ ብድሕሪኡ ኣቦን ወድን ናብቲ ብ2004 ብፍራንቸስካውያን እተመስረተ ተቕዋም ክሩዝ ብላንካ ዝተሰምየ ኣብ ላስ ፓልማስ ዝርከብ ማእከል መቐበል ኣጋይሽ ተጓዕዙ እዚ ማእከል ስደተይናታት እዚ ኣብ ርእሲ እቲ ማእከል ዝልግሶ ዝነበረ መዕቆብን ሕክምናዊ ክንክንን ስነ ኣእምራዊ ደገፍን ሕጋዊ ሓገዛትን ትምህርቲ ቋንቋ እስጳኛን ንንኣሽቱ ቈልዑ ዝኸውን መዕበይ ህፃናትን እውን ነበሮ ቈልዑን መንእሰያትን ኣብ ላስ ፕላማስ ኣብ ዝርከብ ህዝባዊ ኣብያተ ትምህርቲ ይመሃሩ እዚ ድማ ምስ ሕብረተሰብ እስጳኛ ንምውህሃድ ናይ መጀመርታ ስጉምቲ እዩ ዝነበረ ናይ ላሚን ውህደት ጽቡቕ እዩ ዝኸይድ ዝነበረ ዑስማን ከዓ ብሓጐስ እዩ ዝተቐበሎ ወዱ ቅድሚ 6 ወርሒ እስጳኛ ዘይፈልጥ እኳ እንተነበረ ሕጂ ግን ንጌጋታት ዑስማን ዝእርም ንሱ ዝወዱ እዩ ዝነበረ ነቶም ግድነታት ዘለዎም ሰባት እውን መንፈሳዊ ደገፍ ክረኽቡ ይኽእሉ ነበሩ ሓፈሻውያት ተሓባባሪ ናይቲ ማእከላት ክሩዝ ብላንካ ዝነበረ ሓውጃሂር ፋሎን እዞም ሰባት እዚኣቶም ብስነ ኣእምሮኣውን መንፈሳውን መዳይ ኣጸቢቖም ተተንኪፎም እዮም ኣብዚ ዝመጹና ክብል እውን ይምስክር መንፈሳውነቶም ብዙሕ ስቓይን መከራን ዘጠቓልል እዩ ተልኾና ምስማእን ቈላሕታ መሃብን እዩ ድማ በለ እዚ ቈላሕታ እዚ ግን ንዝኾነ ይኹን ብዘየገድስ እምነቶም ኣብ ግብሪ ንምውዓል ዘጠቓልል እዩ እዞም ተቐማጦ ኣብ ጥቓኦም ኣብ ዝርከብ ኣብያተ ክርስቲያን መስዋእቲ ቅዳሴ ክካፈሉ ወይ ከዓ ኣብ እዋን ረመዳን ኣብቲ ማእከል ከብዕሉ ይኽእሉ እዮም ክብል እውን ይምስክር መንእሰይ ዑስማን ንባዕሉ ተኸታሊ እምነት እስልምና እዩ እዚ ድማ ነቲ ብዕለት 11 ሰነ ንርእሰ ሊቃነ ጳጳሳት ኣብ ወደብ ኣርጊንግን ምስ ካልኦት ብኣማይት ዝቝጸሩ ስደተይናታት ምስ ተዓዘበ እተሰምዖ ሓጐስ ክቈጻጸሩ ኣይከኣለን እዚ ጋምብያዊ ከም ዝመስከሮ ኵልና ሓደ ዓይነት እምነት ኢና እንካፈል እዚ ድማ እምነት ሰብኣውነት እዩ ድማ በለ ጻዕዳ ወይ ጸሊም ብዘየገድስ ሓደ ዓይነት ደም ኣብ ሰራውርና ይዘዋውር ኣሎ ኵላትና ብሓባር ክንነብር ምእንቲ ክንክእል ክንጉዳእን ከለና ዝፈስስ ቀይሕ ደም እዩ ዘለና እዚ ኣብ ቅዱስ መጽሓፍን ኣብ ቁርዓንን ተጻሒፉሎ ድማ በለ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንስደተይናታትን ተወከልቲ ትካላት ግብረ ሰናይን ኣብ ዘቕረብዎ መደረ እውን ረዚን ናይ ምቕባልን ውህደትን መስርሕ ምግባር ኣድላይ ምዃኑ ኣትሪሮም ተዛረቡ ሳላዕ እዮ ተቕዋም ፍራንቸስካውያን ጉዕዞ ዑስማንን ወዱን ኣብ ቅኑዕ መንገዲ ዘሎ እዩ ዝመስል ኣብ ውሽጢ ሒደት መዓልትታት እቶም ሰብኣይን ሰበይትን ናብታ ኣብ ሰሜናዊ እስጳኛ እትርከብ ከተማ ቡርጎስ ክኸዱ እዮም እዚ ኸዓ ነቲ ቐጺሉ ዘሎ ስጉምትታት ንምውሳድ ዘኽእል እዩ እቲ ናይ ቀደም ኣሳሳይ ዝነበረ ኣብ ዝኾነ ይኹን ዓውዲ ኺሰርሕ ድልው ምዃኑ ድማ ይገልጽ ርእሰ ሊቃነ ጳጳሳት ንማሕበረሰብ ንምዝርጋሕ ዘይኮነስ ብሓባር ንምምዕባልን ነታ ሃገር ብሓባር ንኽትስጉምን ከም ዝመጹና ክፈልጥ ደልየ ድማ በለ ይኹን እምበር ካብቲ ኣብ ዝሓለፈ 4 ኣዋርሕ እንግዶት ዝረኸበሉ ማእከል ቀልጢፉ ክወፅእ ምስ ሓሰበ ኣብ የዒንቲ ዑስማን ዘይተጸበዮ ንብዓት ተረእየ እዚ ጋምብያዊ ኣብቲ ኣብ መጻኢ ዘሎ ነዊሕ ጉዕዞ ሓድሽ ምዕራፋት ንምኽፋት ግዜኡ ከም ዝኣኸለ እኳ እንተፈለጠ ግን ከዓ ንተቐማጦን ሰራሕተይናታትን እቲ ማእከል ስደተይናታት ኣመልኪቱ ምስክርነቱ የካፍል ስድራ ቤት ኰንና ኢና ዘሕለፍናዮ ክብል ድማ ይዝክር ኣብ ክሳዱ ሓደ ቐጢም ብሩራዊ ሰንሰለት ቀለቤት ብሩር ዝሓዘ ነበሮ እዚ ኸዓ ኣዲኡ ካብ ሕማቕ ዕድል ንምክልኻል ዝሃበቶ ህያብ እዩ ዝነበረ ብባህላዊ መንገዲ ኣብ ኣጻብዕቱ እዩ ክኽደኖ ዝነበሮ ዑስማን ግን ከም መከላኸሊ ገይሩ ኣብ ኣፍ ልቡ ከንጠልጥሎ መረጸ እዚ ድማ ናብቲ ቐጻለ ዘሎ ጉዕዞ ናብ ቀንዲ መሬት እስጳኛ ከሰንዮ እዩ
1: ባይቶ ሕብረት ኤውሮጳ ዕለት 17 ሰነ ስደተናታት ናብ ዝመጹለን ሃገራት መምላስ ዝምልከት ሓድሽ ሕጊ ብ418 ናይ ድጋፍን ብ218 ናይ ተቃውሞን ብ30 ድምፀ ተዓቅቦ ከም ዘጽደቖ ክሕምበረ እንከሎ ኤጲስቆጶሳዊ ሽማግለ ጉባኤታት ሕብረት ኤውሮጳ ብመንበር ክታሞም ዘንበሩሉ መልእኽቲ ኣቢሉ ብዛዕባ እቲ ዝጸደቐ ሓድሽ ሕጊ ዝፍጥረሎም ስክፍታ ከም ዝገለጹ ዜና ቫቲካን ኣፍሊጡ شمعقل قبائتات باباسات حبرت أوروبا ألت عصر تشوعة السنة بايتو حبرت أوروبا نتحدث لتناتات نابز مطلون حقرات مملاس زي أزز زي صدقو حدش نايمة محادر حقي أبقمت بمقتاو قلا مدات نايتحدش مقوطات رحقي نقعد معا حلوة مسرطاو مسالات كبرن تقالعة سبات كداخم زخ الإيو انكبل عمي قصك كفتاو يقول له شمعقل قبائتات بصان باباسات حبرت أوروبا مسفعفح مع سرت دروتنات أدمع محويتاتن مفتحتاتن كومؤون النعبيز قيد زلو موها حد حلف النتات نابسال صيحة قرات كبير سنة مقباراون سبعون حطوتات يلعل انكبل أبتي أبو منبرش مقل قبائتات باباسات حبرت أوروبا أبونا ماريانو كروتشاتا كتامم زنبرو لما الأختي يقول له سدات ناي أقبابات جبتتات باحاز ناي مقراب وي محدرة دوبات تراي أيكونا ندك سبات زملكات إيو دك نستيون دك تبعاتيون هز عاناتن نفس وقفهم زلوهم زي قهاز كبري أب معكل نفس وقف بوليتيكا وسانة كقمات اللو وانكبلو أبو منبرش مقلق بايتات باباسات حبرت أوروبا أبونا كروتشاتا أب الزحابو مقلتي أقول لحهم أبك أربع وان رسليكان باباسات ليون مبال عصر تربعته أب دسيتات كاناري زغابرو عدد بفلاي بزعبا سدتن سدتناتاتن زبلو بمزكار أب تقوان نتي رسليكان باباسات نتوم أب بحر زطفو قداي زي حقا مسققار دك سبات زخونو ويدما كابوغ عمت سدت تقميت وي عنوات مهدار قزع رسمن مدحان زسددو كفل صدرابتنا زخونو زي نقدس كنكوون اينق اللين انا انكبلو زسمرو لحساب يكالحو مسزي تعصاصيرو شماقلقو بايتات بزعن باباسات حبرت أوروبا سلزي حقتاتن ممحالرن سدتن عقبان أب مخبر سبعو كبرت مسرطاو مسلات مسل عقبا ناي محتات حدنت صدرابت محلو كومؤون نتوم أزيو متقالعة سبات فليك ولا حتى أب مقبار زي تسرطا كخوون تاوعيد أقريبو دحننتن حدنتن أنصار مسرطاو سرعتات أيكونون إدني إدتا تحايزوم إيوم زخدو كم زبلو زينا فاتيكان يملاخت مستر سليكان باباسات ليون منبال عصر تربعته المحمر سب عالم زقبرو تاوعيد زيز مبر مالأختي شماقلو قبعتات بصان باباسات حبرت أوروبا مبوكل حاجرات متحلالفن مع لبنا حاجرات كلن نتوم سبات كسدرو زقددو صورة انقطات نعي مفتاحن نتوم أب من كسق الزلو نعي مكل خالن حلفنت يكافلو نفس وكف سب هيواتو أب عدقام زودق حلوة نعي محطات مسل تراي زيكونة بسنك كنات سدت دخنت بالشونا وي كبابياوي عنوات كاب عدو كي سدد اون مسل اللو ناي لوم الدمتي كابما محادر حقتات سدتنا لعلز ملكات ايو بزعبا انتاي عينت اوروبا كنحانس اندال زبل سفيح حطو يلع العبزي وصانا هموت اوروبا نزاق اموها كبرتات كتكحد زي كونس بتبعاتن بتبابن سبعا ونتن داك ماي كترقاقص تتعويع اللا انكبلو باباسات اوروبا يقلحو زي كمزيلون كلو ابوازيما اسرع السنة زخبر علم حقوف معلت سدتناتات محبر سب قدوس اجيديو مسكالوت اب حقروم كاب كونات وي زي زلاق كونتات نزحرمو سبات مقبالن نموها حدن زوفيا اكالات بمتحببار بتصفى مموات زبل مدبت صلوت اب بازيليكا قدس ماريام زي تراز تفيري كم زدالون ابزي اتوم كابشان تشعتمين تنديس عن عمتا محرات جميروم اب ماكلاي بحري وي اب كالي بمسمر مريت سدت ناب اوروبا اب زقبارو وقعوزهي وطم زي سعانون حلواتهم زي فلت سبعان شو عتن الشح سبات كذكروا إيوم أبز حلف حمشت عمتات إسران شو مونتن نت بشو مونت ميتاوي دكنستيون حس عاناتن أبو قعزو سدات كم زموتو محبر سبه كردوس أجيديو أبز حبا مقلتي يحبر كبراتن كبران سمعتنا سلام كتتالكم نمسكن ناي لامي مدى بفنونا أبزي الزازم أبنيت بحمد بفنوك سابن الراقب بدحان سلام تنحو يتبارك يسوع كريستوس لاوليتور يسوع كريستوس.